0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 10 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ክረምታዊ ናይ ዕርፍቲ ግዜ ንምሕላፍ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጎንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜና ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 10 ሓምለ መደፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ 200 ዝኾኑ ድኻታት ከተማ ሮማ ኣብ ካስትል ጎንዶልፎ ኣብ ናይ ምጻሕ እንግዶት ከም ዝሳተፉ ተቋም ሃይማኖታዊ ንጥፈታት ዝኾነ ባንክ ቫቲካን ኣባል ቦርድ ተቆጻጻሪ ከም ዝመዘዘ ቅድስቲ መንበር ኣብ ወርሒ ጥቅምቲ ብዛዕባ ናይ ፍቕሪ ሃሴት ዝካየድ ኣኼባ መልኪታ መሰናደዊ ሰነድ ከም ዘሕተመት ኣብ ኢጣልያ ከተማ ሪሚኒ ኣብ ዝካየድ ዋዕላ ማሕበር ምንቅስቓስ ካህናት ሓርነትን ሓድነትን ርእሰ ሊቃነ ጳጳሳት ልዮን ከም ዝሳተፉ ዘውፅኦ መግለጺ ካሪታስ ቬኔዙዌላ 14,700 ቶን ዝኸውን ሰብኣዊ ረድኤት ከም ዝረኸበ ዘውፅኦ መግለጺ ሊቀ ጳጳሳት ሃገረ ፓኪስታን ብዛዕባ ዓመፅ ትሕተ ዕድመ ህፃናት ኣመልኪቱ ዝሃቦ መግለጺ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለ 8 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ጽባሕ ቀዳም ዕለት 11 ሓምለ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቦርጎ ስቡሃንተ ምስ 200 ዝኾኑ ድኻታት ካብ ሰበኻ ሮማ ዝመጹ ኣብ መኣዲ ምሳሕ ክእንገዱ እዮም። ጽባሕ ቀዳም ዕለት 11 ሓምለ ርእሰ ሊቃነ ጳጳሳት ልዮን ምሳስታት 200 ድኻታት ኣብቲ ያ ውሽጢ ጳጳሳዊ ስፍራ ኣታኽልቲ ካስትል ጋንዶልፎ ዝርከብ ቦርጎ ስቡሃንተ ኣብ ናይ ምሳሕ እንግዶት ክሳተፉ ምዃኖም ዜና ቫቲካን ሓቢሩ። እቲ ናይ ምሳሕ እንግዶት ምስ ጳጳስ ተባሂሉ ዝጽዋዕ ተበግሶ መስዋእተ ቅዳሴ ብምዕራግ ክጅምር እዩ። ቀጺሉ ድማ ናይ እንቋዕ ድሓን መጻእኩም መደረታትን መዘናግዕን ኣብ ቦርጎ ስቡህ ኣንተ ዝግበር ዑደትን ከምኡውን ምስ ቅዱስ ኣቦና ኣብ ናይ ምሳሕ እንግዶት ብምስታፍ ክካየድ እዩ። እዚ ርክብ እዚ ኣብቲ ንመጀመርታ ግዜ ኣብ ወርሒ ነሓሰ 2025 ዝጀመረ ተበግሶ እተመስረተ ኮይኑ ርእሰ ሊቃነ ጳጳሳት ልዮን ምስቶም ኣብ ኢጣልያ ዝርከቡ ካብ ሰበኻታት ኣልባኖ ዝመጹ ድኻታት ኣብ ናይ ምሳሕ እንግዶት ክካፈሉ እዮም። እዚ መደባት እዚ ካብቲ ግዜ ተኣትሒዙ በቲ ንምዕባለ ውጥን ቦርጎ ስቡህ ኣንተ ዘመሓድር ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ዓመታዊ ዝካየድ ፍጻሜ ኮይኑኣሎ። ኣብ ነፍሲ ወከፍ ዓመት ንድኻታትን ስደተኛታትን ተመዛበልትን ከምኡውን ካልእ ማሕበራዊ ጸገማት ዘጋጥሞም ሰባትን ኣብ ጽቡቕ ናይ ተፈጥሮ ዝዘናግዑሉ መዓልትን ምስ ርእሰ ሊቃነ ጳጳሳት ንኽራኸቡ ኣጋጣሚ ዝረኽብሉ ኮይኑ ካብ እተፈላለየ ሰባኻታት ክዕደሙ እዮም። ናይዚ ዓመት እዚ መደባት ከኣ ብማእከል ላዕለዋይ ትምህርቲ ስቡህ ኣንተን ናይ ቅድስቲ መንበር ብዛዕባ ጉዳያት ኣገልግሎት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈትን ከምኡውን ሰበኻ ሮማ ብሕብረት እተሰናደወ እዩ። እዚ ድማ ኣብ መላእ ርእሰ ከተማ ኢጣልያ ንዘለዉ ተነቀፍቲ ኣካላት ሕብረተሰብን ዘሰኒይዎም ትካላትን ውድባትን ቤተ ክርስቲያን ዘጣምር መደባት እውን ክኸውን እዩ። ዋና ኣመሓዳሪ ላዕለዋይ ትምህርቲ ስቡህ ኣንተ ልዑል ካርዲናል ፋብዮ ባጆ ከም ዝገለጽዎ ብርጎ ስቡህ ኣንተ ሓልዮት ፍጥረትን ክንክን ደቂ ሰባትን ሓደ ተልእኮ ምዃኑ ንምርግጋጽ እዩ ተፈጢሩ ይብሉ። ነዚ ተበግሶ እዚ ርእሰ ሊቃነ ጳጳሳት ልዮን ነቶም ኣብ ማሕበራዊ ከባቢታት ዝነብሩ ሰባት ኣብ ዝገብርዎ ርክብ ካልእ ስጉምቲ ከም ምዃኑ ይገልጽዎ። እዚ መደባት እዚ ድማ ቤተ ክርስቲያን ንሰብኣዊ ክብሪ ንምስማዕን ተስፋ ንምሃብን ኣብ ዝሓትት ቦታ ንኽትህሉ ዘለዋ ጸዋዕታ ከም ዘረጋግጽ ገለጹ። ብፁእ ሊቀ ጳጳሳት ሉዊስ ማሪን ደ ሳን ማርቲን ኣብ ማሕዳሪ ኣገልግሎት ግብረ ሰናይ ከም ዝገለጽዎ እዚ ርእሰ ሊቃነ ጳጳሳት ዝገብርዎ ተበግሶ ሓቀይና ልግሲ ብምቅርራብን ብምርኻብን ብምክፋልን ከም ዝግለጽ ዘጉልሕ ምዃኑ ይገልጹ። ቤተ ክርስቲያን ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ኣብ ማእከል ከተእትዎም እንከላ ንወንጌል ከም ዝረአ ትገብሮን ወላ ሓደ ሰብ እኳ ካብ ልቢ ኣምላኽ ኣብ ወፃኢ ከም ዘየለ ድማ ትምስክር በሉ። ናይ ርእሰ ሊቃነ ጳጳሳት ጠቕላል ዓቃበ መንበር ናይ ሰበኻ ሮማ ልዑል ካርዲናል ባልዳሴራ ሬና እቶም ዕዱማት መዓልታዊ ብቕምስናታትን ብማሕበር ካሪታስን ከምኡውን ኣብ መላእ እታ ኸተማ ብዝርከባ ብዙሓት ኣብያተ ክርስትያናትን ማሕበራውያን ውድባትን ዝስነዩ ሰባት ምዃኖም ገለጹ። ምስ ቅዱስ ኣቦና ምርኻብ ነቶም መብዛሕትኡ ግዜ ኣብ ሕዳጋት ማሕበረሰብ ዘለዉ ሰባት ናብ ማእከል ሕብረተሰብ ይመልሶም ብምባል ምሉእ ማሕበረሰብ ክርስትና ናይ ምቕባል ሓላፍነት ክቕበል ጻውዒት ዘቕርብ ከም ምዃኑ እውን ገለጹ። እቶም ኣዳለውቲ ተበግሶ ከም ዝገለጽዎ እዚ መደባት እዚ ንተልእኾ በርጎ ስቡህ ኣንተ ዘንጸባርቕ እዩ። እዚ ድማ ንንጥፈት ሰብኣዊ ምዕባለን ክርስትያናዊ ስነ ምዕበያን ብጭቡጥ ተመክሮታት ምርኻብን ተሳትፎን እምነትን ብሓባር ዝዓይሉ ስፍራ ከም ምዃኑ እውን ዘንጸባርቕ እዩ። እዚ ፍጻሜ እዚ ብደገፍ ብዙሓት ካቶሊካውያን ሰብ ግብረ ሰናይን ማሕበረሰባት ቁምስናታትን ወለንተይናታት ውድባትን ኣብ መላእ ከተማ ሮማ ንተነቀፍቲ ዝኾኑ ሰባት ዘገልግል ከምኡውን ምስተን ነታ ኣጋጣሚ ቁርስን ምሳሕን ዘወፈያ ናይቲ ኣከባቢ ትካላት ብምትሕብባር ክካየድ ተኻኢሉ ኣሎ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንማሪና ናታሃለ ናይ ተቋም ሃይማኖታዊ ተግባር ቅዱስ ትማ እምበር ተቆፃፃሪ ሽማግለ ኣባል እንክብሎ ከም ዝሰማይዋን ናታሃለ እቲ ሰፊሕ ናይ ቁጠባን ምሕደራን ገንዘብን ኣመራርሓ ተመክሮኣ ኣብ መሕያል ምሕደራን ስነ ምሕንፃፅ ውጥን ቀዳምነታትን እቲ ተቋም ኣብ ምድልዳል ዝህልዎ ግደ ኣብ ግምት ብምእታው ከም ዝሰማይዋ ናይ ቅዱስ ትማ እምበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ማሪና ናታሃለ ናይ ቅዱስቲ መንበር ተቋም ሃይማኖታዊ ተግባር ሓዳስ ኣባል ሽማግለ ተቆፃፃሪ እንክብሎ ቅዱስ ኣቦና ከም ዝሰማይዋን እዚ ስጉምቲ ምሕደራን ስነ ውጥንን ኣንፈትን እቲ ተቋም ንምሕያል ተወሳኺ ምዃኑ ናታሃለ ኣብ ፅላት ባንክን ምሕደራ ሃብቲ ገንዘብን ንልዕሊ 3 ዓሰርተታት ዓመታት ዘለዎ ተመክሮ ኣብ ግምት ዘእተወ ውሳነ ከም ዝኾነ ዜና ቫቲካን ተቋም ሃይማኖታዊ ተግባር ዘውፅኦ መግለፂ ጠቂሱ የመላኽት። ናታሃለ ኣብ ምሉእ ዕድሜኣ ኣብ ገለ ካብ ፍሉጣት ትካላት ምሕደራ ሃብቲ ገንዘብ ኢጣልያ ኣብ ላዕለዎት ናይ መርሕነት ፅፍሕታት ዘገልገለት ኣብ ስነ ውጥን ሃብቲ ገንዘብ ምሕደራ ትካላት ውህደትን ምግዛእን ትካላትን ለውጢ ትካላትን ክእለት ዘማዕበለት ኣብዚ ማዳይ ሰፊሕ ተመክሮ ዘለዎ ምዃኑ ተቋም ሃይማኖታዊ ተግባር ዝሃቦ መግለፂ ዝጠቐሰ ዜና ቫቲካን ብመሰረት እቲ ተቋም ሃይማኖታዊ ተግባር ኣብ ኣገልግሎት ቅዱስቲ መንበርን ቤተ ክርስትያንን ኣብ መላእ ዓለም ንዝገብሮ ንጥፈታት ዝመርሕ መትከላት ግሉፅነትን ተሓታትነትን ቅንዕናን ንዕላማታት ተቋም ሃይማኖታዊ ተግባር ንምስዓብ ኣገዳሲ ኣበርክቶ ዝውክል ምዃኑ ይሕብር። ተቋም ሃይማኖታዊ ተግባር ኣብ ግዝኣት ከተማ ቫቲካን ሙያዊ ቁጠባዊ ንጥፈታት ንምክያድ ስልጣን ዝተዋሃቦ እንኮ ትካል ኮይኑ ኣብ ልዕሊ 110 ሃገራት ምስ ካቶሊካዊት ቤተ ክርስትያን ዝተኣሳሰሩ ልዕሊ 12,000 ዓማዊል ናይ ባንክን ወፍርን ኣገልግሎት ከም ዘቕርብን ብመሰረት ማሕበራዊ ትምህርቲ ቤተ ክርስትያን ኣህጉራዊ ደረጃታትን ቤተ ክርስትያን ብሓላፍነት እትህቦ ንብረት ዘመሓድር ከም ዝኾነ ዜና ቫቲካን የዘኻኽር።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ቅድስቲ መንበር ነቲ ኣብ ወርሒ ጥቅምቲ 2026 ዝካየድ ኣኼባ ብዛዕባ ናይ ፍቕሪ ሃሴት ንምድላው ሓደ ሰነድ ሕቲማ። እዚ ሰነድ እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ደድሕሪ ሲኖዶስ ጳጳሳት ብዛዕባ ስድራ ቤት ንዝኣወጅዎ ሃዋርያዊ ምዕዳን ካብ ዝሕተም 10ይ ዓመቱ ንምዝካር እተሰናደወ እዩ። ናይ ቅድስቲ መንበር ብዛዕባ ጉዳያት ምእመናንን ስድራ ቤትን ህይወትን ዝሓሊ ላዕለዋይ ቤት ጽሕፈት ከምኡውን ሓፈሻዊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓመተ ምህረት ምስ መራሕቲ ምብራቃውያን ካቶሊካውያን ኣብያተ ክርስትያን ኣቦታት መናብርተ ጉባኤታት ጳጳሳትን ንዘካይድዎ ኣኼባ መሪሕ ዝኸውን ኣርእስትታት ንምድላው ዝተሓትመ ሰነድ ኮይኑ ይቀሪቡ ኣሎ። እዚ ሰነድ እዚ ናብ ኣሕሉቕ ምብራቃውያን ካቶሊካውያን ርእሰ ምሕዱራት ኣብያተ ክርስትያናትን ከምኡውን ናብ ኣቦታት መናብርተ ጉባኤታት ጳጳሳትን ተላኢኹሎ ከምኡ ድማ ኣብዚ እዋን እዚ ናብ ምእመናን ተዘርጊሑ ይርከብ። እዚ ሰነድ እዚ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምሳታቶም ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓ ም ንዘካይድዎ ኣኼባ ንምድላው ንምትብባዕን ዝዓለመ እዩ። እታ ኸባ ድማ ንፈለማ እዋን ቅዱስ ኣቦና ኣብቲ ብዕለት 19 መጋቢት 226 ዝፅሓፍዎ መልእኽቶም ተኣዊጁ ከም ዘሎ ንመበል 10 ዓመት ናይቲ ድሕሪ ሲኖዶስ ዝተኣወጀ ሃዋርያዊ ምዕዳን ናይ ፍቕሪ ሃሴት ንምዝካር እውን ዝዓለመ ክኸውን እዩ። ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ነቲ ስድራ ቤታት ዝጸሉ ዘሎ ዓሚቕ ለውጥታት ኣፍልጦ ብምሃብ ሎሚ ንስድራ ቤታት ወንጌል ንምስባኽ ክውሰድ ዘለዎ ስጉምትታት ኣብ ጉባኤ ሲኖዶስ ኣስተንትኖታት ክገብሩ ከም ዝደልዩውን ገሊጾም ኣለዉ። ኣብ መደምደምታ ናይቲ ኣብ ቀረባ እዋን ብዕለት 27 ሰነ ዝተኻየደ ፍሉይ ጉባኤ ካርዲናላት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ፍረ ነገር ስድራ ቤታዊ ህይወት ምልስ ብምባል ስድራ ቤት ኣብ እትድገፈሉን እትስነየሉን ቦታ ናይ ምርካብን ሓድነትን ተስፋ ቤት ትምህርቲ ዓብዩ። ስድራ ቤት እንተቆሲላ ወይ እንተተገሊላ ግና ብምሉእ ሕብረተሰብ ግዳይ እዩ ዝኸውን ከም ዝበሉ እውን ዝዝከር እዩ። ኣብቲ ኣኼባ ብዙሓት ስድራ ቤታት እውን ከም ዝሳተፉን ተመክሮኦም ከም ዘካፍሉን ተፈሊጡሎ። ኣብ ከተማ ሮማ ካብ መላእ ዓለም ዝመጹ ጳጳሳት ምስቲ በቲ ኣብዚ ሰነድ እዚ ዝቐረበ ኣርእስትታት ክዛተዩን ንሓድሕዶም ጽን ክበሃሃሉን ክሰምዑን ድማ ጻውዒት ቀሪብሎም ኣሎ። በዚ ኸምዚ ድማ ናብተን ከባቢኦም ዝርከባ ኣብያተ ክርስቲያን ምስ ተመልሱ ምስ ስድራ ቤቶም ሓቢሮም ንስድራ ቤትን ሰብኣዊ ህይወትን ኪዳናዊ ህይወትን ዝድግፉ ሓባራዊ ጉስነት ሰብ ቃል ኪዳን ከሐድሱ ከኽእሎም እዩ። መዓልትታት እቲ ኣኼባ ንምርኻብን ንምስማዕን ንምስትውዓልን ከምኡውን ሓቀይና ስፍራኡ ንምሃብ ዝዓለመ ድማ እዩ። እዚ ድማ ንህያው ተመክሮ ስድራ ቤታት ምቕባል፣ ጭቡጥ ዛንታታት ህይወት ምክፋል፣ ብዛዕባ እቲ ማሕበረሰብ ቤተ ክርስቲያን ንስድራ ቤታት ዘሰኒየሉ ዘሎ ጉስነታዊ ተበግሶታት ንምስትንታን ከምኡውን ምስኪኢላታት ዘተንምክያድ ዝዓለመ ክኸውን እዩ። በዚ ምኽንያት እዚ ሊቃነ ጳጳሳት ምብራቃውያን ኣብያተ ክርስቲያናት ቅድሚ እቲ ኣኼባ ኣብ ዘሎ ኣዋርሕ ብዛዕባ እቲ ዝቐረበ ኣርስታት ከስተንትኑ ተዓዲሞም ኣለዉ። ብፍላይ ከዓ ንስድራ ቤታት ኣብያተ ክርስቲያኖም ኣብ ምስማዕ ኣተኩሮ ኸገብሩ ጻውዒት ቀሪብሎም ይርከብ። ስለዚ እዚ ንስድራ ቤታት ከም ተቐበልቲ ናይ ቤተ ክርስቲያን ክንክን ጥራይ ዘይኮነስ ከም ንጡፋት ኣገልገልቲ ተልኽኣ ኣብ መዓልታዊ ርክባት ምርጫታት ናይ ቃልስን ተስፋን ከምኡውን ስጋ ዘልብሱ ከም ንጡፋት ልኡኻት ገይሩ ከቐምጦም ኣዝዩ ልዑል ጉስነታዊ ጉዕዞ እዩ። እዚ ኣኼባ ክፍሊ ናይ ሲኖዶስ ጳጳሳት እኳ እንተ ዘይኮነ ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ ጉባኤ ከም ዝገለጽዎ ብምስማዕን ብጸሎትን ብኣስተንትኖን ዝፍለጥ ብመንፈስ ናይ ሲኖዳዊ ጉዕዞ ዝካየድ መስርሕ ክኸውን እዩ። ኣብ ምድላው ኮነ ኣብ እዋን እቲ ኣኼባ 5 ኣርስትታት ንገምጋም ቀሪቡሎ። እቶም ኣርስትታት ድማ እዞም ዝስዕቡ እዮም። ናይዚ ዘመን እዚ ስድራ ቤታት ክውንነትን ጽባቕን ብድሆታትን ብተመክሮ ስድራ ቤታትን ሎሚ ቤተ ክርስቲያን ብጉስነታዊ ተበግሶ ኣቢላ ምልክታት ናይ ግዜ ምልላይ መንእሰያትን ቃል ኪዳናዊ ጸዋዕታ ምቕባልን ንመንእሰያት ምስማዕን ርዝነት ኪዳናዊ ህይወት ኣብ ምርዳእ ምስኦም መስርሕ ኪዳናዊ ህይወት ምክያድን ናይ መጀመርታ ዓመታት ኪዳናዊ ህይወት ከም ወሳኒ ግዜ ኣብ መጀመርታ ዓመታት ሓዳርን ኣብ ኩሉ ደረጃታት ህይወትን ንሰበ ኪዳን ምስማዕን ምስዓብን ኣብ ጸገማት ህይወት ምስዓብን ደገፍ መሃብን ኣብ እተሃላለኸ ኩነታት ስድራ ቤት ኬድካ ምብጻሕ ክርስቲያን ስድራ ቤታት ከም ኣገልገልቲ ተልእኾ ቤተ ክርስቲያን ተልእኾ ከም ድራኸ ናይ ኪዳንን ስድራ ቤትን ጌርካ ምቕባል ዝብሉ እያቶም።
1: እዚ ዜና ቫቲካን እዩ። ሎም ዓመት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣሳቲፉ ዝካየድ ማሕበር ካህናት ሓድነትን ሓርነትን ዘዳልዎ ዓውደ ጉባኤ 21 ንነሓሰ ከም ዝጅምር ናይ ማሕበር ጉባኤ ሪሚኒ ኣቦ መንበር ንዜና ቫቲካን ኣብ ዝሃቦ መግለፂ ሓቢሩ ምርግጋፅ ዕብየትን ክብረትን ንደቂ ሰባት ድርትነት ደቂ ሰባት ከም ዘይሓንቕን እንታይ ደኣ ምስ ኢትኣላው ናብ ብዘተ ከም ዝድርኸና ምፍላጥ ኣብ ብትርጉም ስራሕን ምርምርን ኣስተንትኖታት ዝምድናዊ ሸነኽ ናይቲ ሰብ ዘዕቢ ህፁፅነት ርከብ ዝምልከቱ ኣርእስታት ዝደስስ ምዃኑ የመላኽት። ዑደት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሕመረት ኣኼባ ሪሚኒ 2026 ዓመተ ምሕረት ከም ዝኸውንን ተሳትፎኦም ምንጪ ኣብ ሓጎስ ድማ ምዃኑ 28 ሓምለ ኣብ ቅዱስቲ መንበር ናይ ኢጣልያ ልኡከ መንግስቲ ህንፃ ነቲ ካብ 21 ክሳብ 26 ነሓሰ ዝካየድ መበል 47 ሕታም ብወ وقع زقربو أبو منبر محبر عودو قبع إرميني برحار شولت قليتهم ناي لمزبن عودو قبع إرميني مرحك قال اتين تحاين نخلقوت كواخب تنزن قساقس فقري زبل مخانو أفليتو ناي تعودو قبع مرحا فتساميتات كتاعات نتبعو مرئيتات بحلو نتفتات سبورتا وددرات كومؤون منسيات زخوون فتساميتات زتقالل كوينو كتتاو فنوى أبو مربا بحبريتا مدرخات بزتفل عليك وانقواتات كفنو اي بفلاي دمبا استاد حموشتميتن اي ايطاليان عالم لقاون اكالات مدرز اسمعلو لعلميتن حمسان وعلاتات كهلون اتي بحلاو مدب عصر تسلست سنتبعو مرئيتاتن عصر تسلست بحلاو مرئيتاتن زتقال الاون كم زغوون يحبر بمسارات شولتز رسالي كان باباسات نخلم تساعد فتنات عخيبا هز عانات من أسيات التمهارو عبايت الصدران ناشتون عبايتن كراغبو إيام سلازي إتي عب أرستينايز عخيبا استقلت سعلاما نزاحين نخلو تكواخب تنزن كساقس فقري عب تقدس عبوناز درسو سبعوي حونات عب زر استعود مال أختي عبي متسننا عكم زراقبا غلان عايت عبروغو بأم مدرقات رسالي كان باباسات يوم بالعصر تربعتي عب تقود مال أختي زاسمارولو نيز تفلالو مرات نايت اخيبا زملكاتو ايام ابيت ورد سابن كبرون مرغغات دروتنات مسيت علاو نابزاتا كمز درخ امبر كمزي حنقو مفلات ترغم سراحن مرمرن زملكات زمدناو الشناخ نايتي سبز عبي حصصنات ركب زملكاتو

0: ማሓበራዊ ሰናይ እውን ዝዝክር ምዃኑ የመላኽት ትራ ሃይማኖታት ኣብ ምዕባይ ሰላም ዘተኮሩን ብዛዕባ እዚ ጉዳይ ዝድህስስ ናይ ዘተ መድረኻት ከም ዝህሉን ናይ ኢጣልያ ቤት ምክሪ ጳጳሳት ጉባኤ ኣቦ መንበር ካርዲናል ማቴዎ ማርያ ጹቢ ሊቀ ጳጳሳት ቦሎኛን ድሕሪ 2 ዓመት ናብቲ ኣኼባ ዝምለሱ ካርዲናል ፒየር ባቲስታ ፒዛባላ ላቲናዊ ፓትርያርክ ዘኢየሩሳሌም ናይ ቅዱስ መንበር ላዕላዊ ቤት ጽሕፈት ጉዳያት ባህልን ትምህርትን ህየንተ ካርዲናል ኮሴ ቶሎንቲኖ ደሜንዶንሳ ናይ ምስራቅ ስርዓት ዝኽተላ ካቶሊካውያን ኣብያተ ክርስትያን ጉዳይ ዝከታተል ናይ ቅዱስ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ክላውዲዮ ጉጆሮቲ ናይ ኣልጀርስ ሜትሮፖሊሳዊ ሊቀ ጳጳሳት ካርዲናል ዣን ፖል ቬስኮ ካልኦትን ክሳተፉ ምዃኖም ኣረጋጊጹ ዓለም ውግኣትን ቁጠባዊ ዘይምርግጋእን ኣጋጢምዎ ኣሎ እዚ ድማ ካብ ግዜ ናብ ግዜ እናወሰኺ ዝኸይድ ዘሎ ድኽነት ይፈጥር ምህላው ድማ ክዝረበሉ እዩ እዚ ድማ ምስ ሰላምን ውድድር ኣፅዋርን ዝተኣሳሰሩ ኣህጉራዊ ጉዳያትን ንስነ ምርምርን ስፖርትን ባህልን ቦታ እውን ከም ዝህሉ ሓቢሩ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ካሪታስ ቬኔዙዌላ ካብ ዕለት 25 ሰነ ክሳብ ዕለት 6 ሓምለ ብዛዕባ ተገብረ ናይ ረድኤት ፃዕርታት ኣመልኪቱ ጸብጻባትን ሓበሬታን ዝሓዘ ናይ መጀመርታ ወግዓዊ መጽሔት ኣሕቲሙ ኣብ መላእ ሃገራውን ኣህጉራውን ምንቅስቓስ ረድኤት ናይቶም ብምንቅጥቃጥ ምድሪ ተጐድኡ 40,000 ዝኾኑ ሰባት ንኽርከብ ኣኽኢሉ ኣሎ ደድሕርቲ ብዕለት 24 ሰነ ኣብ ሰሜናዊ ክፋል ናይቲ ሃገር ዘጋጠመ ኣዕናዊ ምንቅጥቃጥ ምድሪ ኣስታት 14,700 ቶን ሰብኣዊ ረድኤት ናብ ቬኔዙዌላ በፂሑ ይርከብ ኣሎ ካብዚ ጠቕላላ ኣስታት 9,000 ቶን ዝኸውን ድሮ ተዘርጊሑ 5,700 ቶን ከዓ ኣብ መኽዘናት ተዳልዩ ኣሎ እዚ ድማ ነቲ ቐጺሉ ዘሎ ደረጃ ናይ ረድኤት ተዳልዩ ዘሎ እዩ ብመሰረት እቲ ካሪታስ ቬኔዙዌላ ዝወፀ ናይ መጀመርታ ወግዓዊ መጽሔት ድሕሪ ምንቅጥቃጥ ምድሪ ፍቕሪ ዘርእስቱ ነቲ ግብረ መልሲ ኣብ መላእ ዓባይ ካሪታስን ላጉዌራን ዝርከባ 26 ናይ ምእካብ ቦታታት 73,356 ዩኒት ሕክምናዊ ናውትን መድሃኒትን ከምኡውን 8,000 ሓፈሻዊ ረድኤት 5,000 ጠቕላላ መግቢ 3,000 ናይ ጽሬት መሳርሒታት ዘጠቓለል እዩ ከምኡውን 1,000 ናይ ህፁፅ ረድኤት ጉጅለታት ዝሳተፍዎ ምንቅስቓሳት እዩ እቲ ጸብጻብ ከም ዘመልክቶ ብዛዕባ እቲ ካብ ዕለት 25 ሰነ ክሳብ ዕለት 6 ሓምለ ኣብ ዝነበረ 12 መዓልታት ነቲ 7.2 ከምኡውን 7.5 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ግብራዊ ምላሽ ንምሃብ እተገብረ ሰብኣዊ ንጥፈታት ብዝርዝር ጸብጻብ ይህብ ነቲ ሰፊሕ ዝርግሐ ረድኤት ምስ ነፍሲ ወከፍ ጽዕነት ንምቁጽጻር ጽኑዕ ስርዓት ዘጣመረ ናይ ረድኤት ጻዕርታት ይገልጽ እቲ ሰነድ ብተወሳኺ ዝርዝር ስታትስቲክስ ብዓይነታት እተኸፋፈለ ረድኤት ካርታ ናይቲ ኣብ መላእ እቲ ሃገር ዝካየድ ንጥፈታት ከምኡውን ብዛዕባ እቲ ግብራዊ ምላሽ ዝገልጽ ስእልታት ዘጠቓልል እዩ ካሪታስ ቬኔዙዌላ ድሕሪ እቲ ክሳብ ሕጂ ልዕሊ 3,800 ሰባት ዝቐተለ ዕንወት ካብ ዝኽሰት ንነጀው ካብ ናይ መጀመርታ ሰዓታታት ሒዛ ነቶም ብብርቱዕ ተጐድኡ ማሕበረሰብ እንተላይላ ጉዌራ ርእሰ ከተማ ኣውራጃ ካራካስ ከምኡውን ኣብ ማእከላይን ምዕራባውን ቬኔዙዌላ ዝርከባ ሓያሎ ዞባታት ንምሕጋዝ ኣብ ናይ ሰበኻታትን ቁምስናታትን መርበብ ኣበርክቶኣ ኣዳልያ ትርከብ ኣላ ዋሕዚ ናይቲ ዝለዓለ ግደ ዝርግሐ ረድኤት ብድምር 4,031 ቶን ስዒቡ ድማ 3,247 ቶን መግቢ እዩ ዝነበረ ልዕሊ 8,000 ስድራ ቤታት ካብ 32,000 ክሳብ 40,000 ዝኾኑ ሰባት ዝውክሉ ሰፊሕ ሓገዝ ረኺቦም ኣለዉ ብሓፈሻ ክሳብ ሕጂ ኣስታት 730,000 መቕነን መግቢ ተዘርጊሑ ይርከብ ኣሎ ካሪታስ ከም ዝገለጾ እዞም ወለንተይናታት ከም ልቢ ናይቲ ህጹፅ ረድኤት ተግባራዊ ምላሽ ይህቡ ከም ዘለዉ ኣመልኪቱ ብገምጋም 280 ካብቶም 3,360 እተመዝገቡ ወለንተይናታት ኣብ ነፍሲ ወከፍ መዓልቲ ኣብ ዕዮ ምዝርጋሕ ረድኤት ይሳተፉ ኣለዉ ነፍሲ ወከፎም ከዓ 7 ሰዓትን ፈረቓን ኣገልግሎት ይገብሩ ብድምር ድማ 2,100 ሰዓታት ወለንተይናታት ንእተጐድኡ ስድራ ቤታት ንምሕጋዝ ኣብ መዓልታዊ ዕማም ይሳተፉ ኣለዉ እዚ ዕዮኦም ከዓ በቶም ካብ ፖርቶሪኮን ቺለን ዝመጹ ጉጅለታት ወለንተይናታት ተደላዲሉ ይርከብ ኣሎ እቲ ዝሰፍሐ መርበብ ካሪታስ ካብ ሕቡራት መንግስታት ኣሜሪካ ክሳብ ላቲን ኣሜሪካን ካሪብያን ካብ እስጳኛ ክሳብ ጀርመን ኣብ ከም ዝስተ ጽሩይ ማይን ምምሕዳር ሓደጋታትን ኣመጋግባን ምዕቆብን ዝኣመሰለ መዳያት ረድኤት ሓቢሮም ክዓዩ ክኢላታት ኣቑሙ ይርከብ ኣሎ ካሪታስ ኢጣልያ ምስ ካሪታስ ቬኔዙዌላ ጥቡቕ ርክብ መስሪቱ ይርከብ ብኡ ድማ ነቲ ህጹፅ ምላሽ ንምድግ

0: ጋፍ ገንዘብ ንምእካብ ወፈራ የካይዳሎ ከምቲ ኣቐዲሙ እተኣወጀ ጉባኤ ካቶሊካውያን ጳጳሳት ኢጣልያ ሕጹጽ ረድኤት ንምድጋፍ 500,000 ዩሮ መዲቦም ኣለዉ። ካሪታስ ቬኔዙዌላ ወሲኹ ከም ዘመልከቶ ነፍስ ወከፍ ጽዕነት ናይ ሰብኣዊ ረድኤት ብቝጽሪ ተመልከተን እተፈረመን መዛግብቲ ናይ ምምሕልላፍ ሰነዳት ብምምዝጋብ ኣብ ብምሉእ እቲ ውጥን ምሉእ ብምሉእ ክትትል ከካይድ ከም ዝኽእል ድማ የጕልሕ። እቲ ውድብ ንለገስቲ ወፈያታት ብወግዓዊ መድረኻቱ ጥራይ ከም መሓላልፍን ካብ ዘይተረጋገጸ ጸብጻባት ክጥንቀቑን ተማሕጺንዎም ድማ ይርከብ። እቲ መጽሔት ከም ዝገለጾ እቲ ክሳዕ ሕጂ እተኣከበ ረድኤት ነቲ ናይ መጀመርታ ሕጹጽ ደረጃ ጥራይ ዝሽፍን ክኸውን እንከሎ፣ ምሕዳስን ዳግመ ህንጸትን ግና ኣብ ነዊሕ እዋን ቀጻልነት ዘለዎ ሓድነት ከም ዝሓትት ይገልጽ። እቲ ሰነድ ብተወሳኺ ነቶም ድሕርቲ ዕንወት ዝሳቐዩ ዘለዉ ሰባት ብቐጥታ ብምሕጋዝን ምስ ተጐድኡ ማሕበረሰብ ብምቅርራብን ኣብቲ ኸባቢ ዝርከቡ ጳጳሳት ዝሃብዎ ምስክርነት እውን የጠቓልል።
1: ብፁዕ ሊቀ ጳጳሳት ኣቡነ ዮሴፍ ኣርሻድ ጳጳስ ሰበኻ ኢስላማባድ ሮዋልፒንዲ ቤተ ክርስቲያን ፓኪስታን ንህፃናት ካብ ዝኾነ ይኹን ዓመፅ ወይ ምዝመዛ ንምክልኻል ዘለዋ ተወፋይነት ብምግላጽ ድሕንነት ህፃናት ናይ ስድራ ቤት ጥራይ ዘይኮነ ሃገራዊ ስነ ምግባራዊ ሓላፍነት ይክብሉ ገሊፆም። ብፁዕ ሊቀ ጳጳሳት ዮሴፍ ኣርሻድ ኣብ ሕብረተሰብ ፓኪስታን እናወሰኺ ብዝኸይድ ዘሎ ቁፅሪ ዓመፅ ህፃናት ዓሚቕ ተገዳስነት ከም ዘለዎም ብምግላጽ ነዚ ነጥቢእዚ ኣጥቢቆም ኣገንዚቦም። እቶም ብፁዕ ሊቀ ጳጳሳት ንጳጳሳዊ ትካል ዜና ፊደስ ኣብ ዝሃብዎ መግለጺ ኣብ ፓኪስታን ዘሎ ጾታዊ ዓመፅ ህፃናት ኣዝዩ ዝተዘርግሐ ኮይኑ ህጹጽ ቋላሕታ ዘድልዮ ጉዳይ እዩ ኢሎም። ኣብ መላእ ሃገር ዝፍጸሙ ዓመፅ ህፃናት መዓልታዊ ትከታተል ሳሂል ዝተባሃለት ዘይምንግስታዊት ትካል ፓኪስታን ጨካናት ቁፅርታት ብዝብል ኣርስቲ ዘውፃኣቶ ጸብጻብ ብምጥቃስ እቶም ሊቀ ጳጳሳት ኣብ 2025 ዘሰንብት ብ8 ሚታዊት ወሰኽ ዝተረእየሉ ኮይኑ 3630 ዝተረጋገጹ ናይ ዓመፅ ፍጻሜታት ተመዝጊቦም። እዚ ድማ ብገምጋም ኣብ መዓልቲ ኣብ ልዕሊ 9 ህፃናት ዓመፅ ይፍጸም ማለት እዩ ክብሉ ገሊፆም። እቲ ጸብጻብ ከም ዘመልክቶ ጭውያን ዓመፅን እቶም ዝበዝሑ ዝፍጸሙ ገበናት ክኾኑን ከለዉ ኣዋልድ 53 ሚታዊት ናይቶም ግዳያት ምዃንን ካብ 11 ክሳብ 15 ዝዕድሚኦም ህፃናት ድማ ዝያዳ ተቀላዕቲ ምዃኖም ገሊጹ ኣሎ። እቶም ሊቀ ጳጳሳት ኣብ ልዕሊ ህፃናት ዝፍጸሙ ገበናት ካብቶም ኣዝዮም ዘሕፍሩን ክጽወሩ ዘይከኣሉን ትሕዘት ሰብኣዊ ክብሪ እዮም ክብሉ ነቲ ኩነታት ኰኒኖም። ህፃናት ኣብ ትሕቲ ስግኣትን ፍርሕን ዘይውሑዝ ኩነታትን ክሳብ ዘለዉ ዝኾነ ሕብረተሰብ ርእሱ ፍትሓዊ፣ ሰላማዊ ወይ ስልጡን ኢሉ ክጽውዕ ኣይክእልን እዩ ክብሉ ኣጥቢቆም ተዛሪቦም። ህፃናት ካብ ኣምላኽ ዝተዋህቡ ቅዱስ ህያብ ስለ ዝኾኑ ድማ ብልዑል ደረጃ ስነ ምግባራውን ማሕበራውን ሕጋውን ትካላውን ሓላፍነት ክሕለዉ ከም ዘለዎም ኣገንዚቦም። ኣብዚ መዳይ እዚ ብፁዕ ሊቀ ጳጳሳት ዮሴፍ ኣርሻድ ንመንግስቲ ፓኪስታን ንትካላት ኣኽበርቲ ሕጊ ንክፍልታት ኣቑባ ህፃናትን ንዅለን ዝምልከተን ትካላትን ኣብ ልዕሊ እቶም ናይዞም ገበናት እዚኦም ተሓተቲ ዝኾኑ ሰባት ህጹጽን ጽኑዕን ግሉጽን መምሃሪ ዝኸውንን ስጉምቲ ክወስዱ ተላብዮም። ኣብ ልዕሊ ህፃናት ዓመት ዝፍጽሙ ሰባት ብዘይውልውል ናብ ፍርዲ ክቐርቡ ስቕታን ዕሽሽ ምባልን ሕጊ ንምትግባር ዝርአ ምድንጓያትን ድማ ተቐባልነት ክስእን ኣለዎ ክብሉ እውን ጸዊዖም። ነዚ ጉዳይ እዚ ቈላሕታ ንምሃብ ኣብ ሰሜን ፓኪስታን ዝርከቡ ካቶሊካውያን ማሕበረሰብ ኢስላማባድ ሮዋልፒንዲ ንዓመተ 2026 ዓመት ህፃናት ብምባል ንህፃናት ሰሚዮምዋ ይርከቡ። ከምኡ እውን እዚ ተበግሶ እዚ ቤተ ክርስቲያን ንክብርን ዕቑባን ትምህርትን ስልጠናን ኩሉ መድያዊ ድሕንነት ህፃናትን ንምድንፋዕ ዘለዋ ጽኑዕ ተወፋይነትን ዘንጸባርቕ እዩ ክብሉ ኣስሚሮምሉ ይርከቡ። እቲ ናይ ሰበኻ ማሕበረሰብ ብመንገዲ ቁምስናታትን ኣብያተ ትምህርትን ማሕበራትን ገይሩ ንቕሓት ናይ ምስፍሕፋሕ ስርሑ ክቕጽል ምዃኑን ስድራ ቤታትን ኣብያተ ትምህርትን ማሕበረሰባትን ንውሕስነትን ዕብየትን ነፍሲ ወከፍ ህፃን ብሓባር ክሰርሑ ከም ዘተባብዕን ገሊፆም። ብተወሳኺ ብፁዕ ሊቀ ጳጳሳት ዮሴፍ ኣርሻድ ንወለዲ፣ መምህራን፣ መራሕቲ ሃይማኖት፣ መራኸቢ ብዙሃን ማሕበረሰብ ብሓፈሻን ኩሎም ዜጋታትን ንህፃናት ኣብ ምክልኻል ዘለዎም ሓላፍነት ክግንዘቡ ጸዊዖም። ንወለዲ ድማ ንቁሓት ክኾኑን ምስ ደቆም ናይ እምነት ርክብ ክሃንጹን ብጥንቃቐ ክሰምዕዎምን ብዛዕባ ውልቃዊ ድሕንነቶም ክምህርዎምን ተማሕጺኖም። ሕብረተሰብ ስቕታን ፍርሕን ነውርን ዕሽሽ ምባልን ክነጽግ ኣለዎ ዝበሉ እቶም ሊቀ ጳጳሳት ዝኾነ ይኹን ጥርጣሪ ዓመፅ ምስ ዝህሉ ንዝምልከቶም ሰበ ስልጣን ጸብጻብ ከቕርብ ኣለዎ እውን ኢሎም። ብዙ ሊቀጳጳሳት ዮሴፍ አርሻድ ደህንነት ሕፃናትና የስድራ ቤት ጥራይ ዘይኮነስ ሀገራዊ ስነ ምግባራዊ ሓላፍነት ይክብሉ አስሚሮምሉ ኣለዉ ወሲኾም ድማ ሕፃናት ደቅና ብዘይ ፍርሒ ዝነብሩሉን ብክብሪ ዝዓብዩሉን ብተስፋ ናብ መጻኢ ዝጥምቱሉን ሕብረተሰብ ይግብኦም እዩ ኢሎም እቶም ፓኪስታናዊ ሊቀጳጳሳት ኩሉ ሰብ ብዘይ ፍልሊ ሃይማኖት ንድሕንነትን ጥዕናን ሕፃናት ብሓባር ክሰርሕን ግድኡ ከበርክትን ብምጽዋዕ ቃሎም ዛዚሞም
2: ክቡራትን ክቡራን ሰማዕትና ስለምክትታልኩምና መስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅብሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 10 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ክረምታዊ ናይ ዕርፍቲ ግዜ ንምሕላፍ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጎንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜና ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 10 ሓምለ መደፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ 200 ዝኾኑ ድኻታት ከተማ ሮማ ኣብ ካስትል ጎንዶልፎ ኣብ ናይ ምጻሕ እንግዶት ከም ዝሳተፉ ተቋም ሃይማኖታዊ ንጥፈታት ዝኾነ ባንክ ቫቲካን ኣባል ቦርድ ተቆጻጻሪ ከም ዝመዘዘ ቅድስቲ መንበር ኣብ ወርሒ ጥቅምቲ ብዛዕባ ናይ ፍቕሪ ሃሴት ዝካየድ ኣኼባ መልኪታ መሰናደዊ ሰነድ ከም ዘሕተመት ኣብ ኢጣልያ ከተማ ሪሚኒ ኣብ ዝካየድ ዋዕላ ማሕበር ምንቅስቓስ ካህናት ሓርነትን ሓድነትን ርእሰ ሊቃነ ጳጳሳት ልዮን ከም ዝሳተፉ ዘውፅኦ መግለጺ ካሪታስ ቬኔዙዌላ 14,700 ቶን ዝኸውን ሰብኣዊ ረድኤት ከም ዝረኸበ ዘውፅኦ መግለጺ ሊቀ ጳጳሳት ሃገረ ፓኪስታን ብዛዕባ ዓመፅ ትሕተ ዕድመ ህፃናት ኣመልኪቱ ዝሃቦ መግለጺ ኣብ ዝምልከቱ ቅንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለ 8 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ጽባሕ ቀዳም ዕለት 11 ሓምለ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቦርጎ ስቡሃንተ ምስ 200 ዝኾኑ ድኻታት ካብ ሰበኻ ሮማ ዝመጹ ኣብ መኣዲ ምሳሕ ክእንገዱ እዮም። ጽባሕ ቀዳም ዕለት 11 ሓምለ ርእሰ ሊቃነ ጳጳሳት ልዮን ምሳስታት 200 ድኻታት ኣብቲ ያብ ውሽጢ ጳጳሳዊ ስፍራ ኣታኽልቲ ካስትል ጋንዶልፎ ዝርከብ ቦርጎ ስቡሃንተ ኣብ ናይ ምሳሕ እንግዶት ክሳተፉ ምዃኖም ዜና ቫቲካን ሓቢሩ። እቲ ናይ ምሳሕ እንግዶት ምስ ጳጳስ ተባሂሉ ዝጽዋዕ ተበግሶ መስዋእተ ቅዳሴ ብምዕራግ ክጅምር እዩ። ቀጺሉ ድማ ናይ እንቋዕ ድሓን መጻእኩም መደረታትን መዘናግዕን ኣብ ቦርጎ ስቡህ ኣንተ ዝግበር ዑደትን ከምኡውን ምስ ቅዱስ ኣቦና ኣብ ናይ ምሳሕ እንግዶት ብምስታፍ ክካየድ እዩ። እዚ ርክብ እዚ ኣብቲ ንመጀመርታ ግዜ ኣብ ወርሒ ነሓሰ 2025 ዝጀመረ ተበግሶ እተመስረተ ኮይኑ ርእሰ ሊቃነ ጳጳሳት ልዮን ምስቶም ኣብ ኢጣልያ ዝርከቡ ካብ ሰበኻታት ኣልባኖ ዝመጹ ድኻታት ኣብ ናይ ምሳሕ እንግዶት ክካፈሉ እዮም። እዚ መደባት እዚ ካብቲ ግዜታ ኣትሒዙ በቲ ንምዕባለ ውጥን ቦርጎ ስቡህ ኣንተ ዘመሓድር ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ዓመታዊ ዝካየድ ፍጻሜ ኮይኑኣሎ። ኣብ ነፍሲ ወከፍ ዓመት ንድኻታትን ስደተኛታትን ተመዛበልትን ከምኡውን ካልእ ማሕበራዊ ጸገማት ዘጋጥሞም ሰባትን ኣብ ጽቡቕ ናይ ተፈጥሮ ዝዘናግዑሉ መዓልትን ምስ ርእሰ ሊቃነ ጳጳሳት ንኽራኸቡ ኣጋጣሚ ዝረኽብሉ ኮይኑ ካብ እተፈላለየ ሰባኻታት ክዕደሙ እዮም። ናይዚ ዓመት እዚ መደባት ከኣ ብማእከል ላዕለዋይ ትምህርቲ ስቡህ ኣንተን ናይ ቅድስቲ መንበር ብዛዕባ ጉዳያት ኣገልግሎት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈትን ከምኡውን ሰበኻ ሮማ ብሕብረት እተሰናደወ እዩ። እዚ ድማ ኣብ መላ ርእሰ ከተማ ኢጣልያ ንዘለዉ ተነቀፍቲ ኣካላት ሕብረተሰብን ዘሰኒይዎም ትካላትን ውድባትን ቤተ ክርስቲያን ዘጣምር መደባት እውን ክኸውን እዩ። ዋና ኣመሓዳሪ ላዕለዋይ ትምህርቲ ስቡህ ኣንተ ልዑል ካርዲናል ፋብዮ ባጆ ከም ዝገለጽዎ ብርጎ ስቡህ ኣንተ ሓልዮት ፍጥረትን ክንክን ደቂ ሰባትን ሓደ ተልእኮ ምዃኑ ንምርግጋጽ እዩ ተፈጢሩ ይብሉ። ነዚ ተበግሶ እዚ ርእሰ ሊቃነ ጳጳሳት ልዮን ነቶም ኣብ ማሕበራዊ ከባቢታት ዝነብሩ ሰባት ኣብ ዝገብርዎ ርክብ ካልእ ስጉምቲ ከም ምዃኑ ይገልጽዎ። እዚ መደባት እዚ ድማ ቤተ ክርስቲያን ንሰብኣዊ ክብሪ ንምስማዕን ተስፋ ንምሃብን ኣብ ዝሓትት ቦታ ንኽትህሉ ዘለዋ ጸዋዕታ ከም ዘረጋግጽ ገለጹ። ብፁእ ሊቀ ጳጳሳት ሉዊስ ማሪን ደ ሳን ማርቲን ኣብ ማሕዳሪ ኣገልግሎት ግብረ ሰናይ ከም ዝገለጽዎ እዚ ርእሰ ሊቃነ ጳጳሳት ዝገብርዎ ተበግሶ ሓቀይና ልግሲ ብምቅርራብን ብምርኻብን ብምክፋልን ከም ዝግለጽ ዘጉልሕ ምዃኑ ይገልጹ። ቤተ ክርስቲያን ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ኣብ ማእከል ከተእትዎም እንከላ ንወንጌል ከም ዝረአ ትገብሮን ወላ ሓደ ሰብ እኳ ካብ ልቢ ኣምላኽ ኣብ ወፃኢ ከም ዘየለ ድማ ትምስክር በሉ። ናይ ርእሰ ሊቃነ ጳጳሳት ጠቕላል ዓቃበ መንበር ናይ ሰበኻ ሮማ ልዑል ካርዲናል ባልዳሴራ ሬና እቶም ዕዱማት መዓልታዊ ብቕምስናታትን ብማሕበር ካሪታስን ከምኡ ውን ኣብ መላእ እታ ከተማ ብዝርከባ ብዙሓት ኣብያተ ክርስትያናትን ማሕበራውያን ውድባትን ዝስነዩ ሰባት ምዃኖም ገለጹ። ምስ ቅዱስ ኣቦና ምርኻብ ነቶም መብዛሕትኡ ግዜ ኣብ ሕዳጋት ማሕበረሰብ ዘለዉ ሰባት ናብ ማእከል ሕብረተሰብ ይመልሶም ብምባል ምሉእ ማሕበረሰብ ክርስትና ናይ ምቕባል ሓላፍነት ክቕበል ጻውዒት ዘቕርብ ከም ምዃኑ እውን ገለጹ። እቶም ኣዳለውቲ ተበግሶ ከም ዝገለጽዎ እዚ መደባት እዚ ንተልእኾ በርጎ ስቡህ ኣንተ ዘንጸባርቕ እዩ። እዚ ድማ ንንጥፈት ሰብኣዊ ምዕባለን ክርስትያናዊ ስነ ምዕበያን ብጭቡጥ ተመክሮታት ምርኻብን ተሳትፎን እምነትን ብሓባር ዝዓይሉ ስፍራ ከም ምዃኑ እውን ዘንጸባርቕ እዩ። እዚ ፍጻሜ እዚ ብደገፍ ብዙሓት ካቶሊካውያን ሰብ ግብረ ሰናይን ማሕበረሰባት ቁምስናታትን ወለንተይናታት ውድባትን ኣብ መላእ ከተማ ሮማ ንተነቀፍቲ ዝኾኑ ሰባት ዘገልግል ከምኡውን ምስተን ነታ ኣጋጣሚ ቁርስን ምሳሕን ዘወፈያ ናይቲ ኣከባቢ ትካላት ብምትሕብባር ክካየድ ተኻኢሉ ኣሎ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንማሪና ናታሃለ ናይ ተቋም ሃይማኖታዊ ተግባር ቅዱስቲ ማንበር ተቆፃፃሪ ሽማግለ ኣባል እንክብሎ ከም ዝሰማይዋን ናታሃለ እቲ ሰፊሕ ናይ ቁጠባን ምሕደራን ገንዘብን ኣመራርሓ ተመክሮኣ ኣብ ምሕያል ምሕደራን ስነ ምሕንፃፅ ውጥን ቀዳምነታትን እቲ ተቋም ኣብ ምድልዳል ዝህልዎ ግደ ኣብ ግምት ብምእታው ከም ዝሰማይዋ ናይ ቅዱስቲ ማንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ማሪና ናታሃለ ናይ ቅዱስቲ መንበር ተቋም ሃይማኖታዊ ተግባር ሓዳስ ኣባል ሽማግለ ተቆፃፃሪ እንክብሎ ቅዱስ ኣቦና ከም ዝሰማይዋን እዚ ስጉምቲ ምሕደራን ስነ ውጥንን ኣንፈትን እቲ ተቋም ንምሕያል ተወሳኺ ምዃኑ ናታሃለ ኣብ ፅላት ባንክን ምሕደራ ሃብቲ ገንዘብን ንልዕሊ 3 ዓሰርተታት ዓመታት ዘለዎ ተመክሮ ኣብ ግምት ዘእተወ ውሳነ ከም ዝኾነ ዜና ቫቲካን ተቋም ሃይማኖታዊ ተግባር ዘውፅኦ መግለፂ ጠቂሱ የመላኽት። ናታሃለ ኣብ ሙሉእ ዕድሚኣ ኣብ ገለ ካብ ፍሉጣት ትካላት ምሕደራ ሃብቲ ገንዘብ ኢጣልያ ኣብ ላዕለዎት ናይ መርሕነት ፅፍሕታት ዘገልገለት ኣብ ስነ ውጥን ሃብቲ ገንዘብ ምሕደራ ትካላት ውህደትን ምግዛእን ትካላትን ለውጢ ትካላትን ክእለት ዘማዕበለት ኣብዚ ማዳይ ሰፊሕ ተመክሮ ዘለዎ ምዃኑ ተቋም ሃይማኖታዊ ተግባር ዝሃቦ መግለፂ ዝጠቐሰ ዜና ቫቲካን ብመሰረት እቲ ተቋም ሃይማኖታዊ ተግባር ኣብ ኣገልግሎት ቅዱስቲ መንበርን ቤተ ክርስትያንን ኣብ መላእ ዓለም ንዝገብሮ ንጥፈታት ዝመርሕ መትከላት ግሉፅነትን ተሓታትነትን ቅንዕናን ንዕላማታት ተቋም ሃይማኖታዊ ተግባር ንምስዓብ ኣገዳሲ ኣበርክቶ ዝውክል ምዃኑ ይሕብር። ተቋም ሃይማኖታዊ ተግባር ኣብ ግዝኣት ከተማ ቫቲካን ሙያዊ ቁጠባዊ ንጥፈታት ንምክያድ ስልጣን ዝተዋህቦ እንኮ ትካል ኮይኑ ኣብ ልዕሊ 110 ሃገራት ምስ ካቶሊካዊት ቤተ ክርስትያን ዝተኣሳሰሩ ልዕሊ 12,000 ዓማዊል ናይ ባንክን ወፍርን ኣገልግሎት ከም ዘቕርብን ብመሰረት ማሕበራዊ ትምህርቲ ቤተ ክርስትያን ኣህጉራዊ ደረጃታትን ቤተ ክርስትያን ብሓላፍነት እትህቦ ንብረት ዘመሓድር ከም ዝኾነ ዜና ቫቲካን የዘኻኽር።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ቅድስቲ መንበር ነቲ ኣብ ወርሒ ጥቅምቲ 2026 ዝካየድ ኣኼባ ብዛዕባ ናይ ፍቕሪ ሃሴት ንምድላው ሓደ ሰነድ ሕቲማ። እዚ ሰነድ እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ደድሕሪ ሲኖዶስ ጳጳሳት ብዛዕባ ስድራ ቤት ንዝኣወጅዎ ሃዋርያዊ ምዕዳን ካብ ዝሕተም 10ይ ዓመቱ ንምዝካር እተሰናደወ እዩ። ናይ ቅድስቲ መንበር ብዛዕባ ጉዳያት ምእመናንን ስድራ ቤትን ህይወትን ዝሓሊ ላዕለዋይ ቤት ፅሕፈት ከምኡውን ሓፈሻዊ ቤት ፅሕፈት ጉባኤ ሲኖዶስ ጳጳሳት ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓመተ ምህረት ምስ መራሕቲ ምብራቃውያን ካቶሊካውያን ኣብያተ ክርስትያን ኣቦታት መናብርተ ጉባኤታት ጳጳሳትን ንዘካይድዎ ኣኼባ መሪሕ ዝኸውን ኣርእስትታት ንምድላው ዝተሓትመ ሰነድ ኮይኑ ቀሪቡኣሎ። እዚ ሰነድ እዚ ናብ ኣሕሉቕ ምብራቃውያን ካቶሊካውያን ርእሰ ምሕዱራት ኣብያተ ክርስትያናትን ከምኡውን ናብ ኣቦታት መናብርተ ጉባኤታት ጳጳሳትን ተላኢኹሎ ከምኡ ድማ ኣብዚ እዋን እዚ ናብ ምእመናን ተዘርጊሑ ይርከብ። እዚ ሰነድ እዚ ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምሳታቶም ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓ ም ንዘካይድዎ ኣኼባ ንምድላው ንምትብባዕን ዝዓለመ እዩ። እታ ኣኼባ ድማ ንፈለማ እዋን ቅዱስ ኣቦና ኣብቲ ብዕለት 19 መጋቢት 226 ዝፅሓፍዎ መልእኽቶም ተኣዊጁ ከም ዘሎ ንመበል 10ይ ዓመት ናይቲ ድሕሪ ሲኖዶስ ዝተኣወጀ ሃዋርያዊ ምዕዳን ናይ ፍቕሪ ሃሴት ንምዝካር እውን ዝዓለመ ክኸውን እዩ። ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ነቲ ስድራ ቤታት ዝጸሉ ዘሎ ዓሚቕ ለውጥታት ኣፍልጦ ብምሃብ ሎሚ ንስድራ ቤታት ወንጌል ንምስባኽ ክውሰድ ዘለዎ ስጉምትታት ኣብ ጉባኤ ሲኖዶስ ኣስተንትኖታት ክገብሩ ከም ዝደልዩውን ገሊጾም ኣለዉ። ኣብ መደምደምታ ናይቲ ኣብ ቀረባ እዋን ብዕለት 27 ሰነ ዝተኻየደ ፍሉይ ጉባኤ ካርዲናላት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ፍረ ነገር ስድራ ቤታዊ ህይወት ምልስ ብምባል ስድራ ቤት ኣብ እትድገፈሉን እትስነየሉን ቦታ ናይ ምርካብን ሓድነትን ተስፋ ቤት ትምህርቲ ዓብዩ። ስድራ ቤት እንተቆሲላ ወይ እንተተገሊላ ግና ብምሉእ ሕብረተሰብ ግዳይ እዩ ዝኸውን ከም ዝበሉ እውን ዝዝከር እዩ። ኣብቲ ኣኼባ ብዙሓት ስድራ ቤታት እውን ከም ዝሳተፉን ተመክሮኦም ከም ዘካፍሉን ተፈሊጡሎ። ኣብ ከተማ ሮማ ካብ መላእ ዓለም ዝመጹ ጳጳሳት ምስቲ በቲ ኣብዚ ሰነድ እዚ ዝቐረበ ኣርእስትታት ክዛተዩን ንሓድሕዶም ጽን ክበሃሃሉን ክሰምዑን ድማ ጻውዒት ቀሪብሎም ኣሎ። በዚ ከምዚ ድማ ናብተን ከባቢኦም ዝርከባ ኣብያተ ክርስቲያን ምስ ተመልሱ ምስ ስድራ ቤቶም ሓቢሮም ንስድራ ቤትን ሰብኣዊ ህይወትን ኪዳናዊ ህይወትን ዝድግፉ ሓባራዊ ጉስነት ሰብ ቃል ኪዳን ከሐድሱ ከኽእሎም እዩ። መዓልትታት እቲ ኣኼባ ንምርኻብን ንምስማዕን ንምስትውዓልን ከምኡውን ሓቀይና ስፍራኡ ንምሃብ ዝዓለመ ድማ እዩ። እዚ ድማ ንህያው ተመክሮ ስድራ ቤታት ምቕባል፣ ጭቡጥ ዛንታታት ህይወት ምክፋል፣ ብዛዕባ እቲ ማሕበረሰብ ቤተ ክርስቲያን ንስድራ ቤታት ዘሰኒየሉ ዘሎ ጉስነታዊ ተበግሶታት ንምስትንታን ከምኡውን ምስኪኢላታት ዘተንምክያድ ዝዓለመ ክኸውን እዩ። በዚ ምኽንያት እዚ ሊቃነ ጳጳሳት ምብራቃውያን ኣብያተ ክርስቲያናት ቅድሚ እቲ ኣኼባ ኣብ ዘሎ ኣዋርሕ ብዛዕባ እቲ ዝቐረበ ኣርስታት ከስተንትኑ ተዓዲሞም ኣለዉ። ብፍላይ ከዓ ንስድራ ቤታት ኣብያተ ክርስቲያኖም ኣብ ምስማዕ ኣተኩሮ ክገብሩ ጻውዒት ቀሪብሎም ይርከብ። ስለዚ እዚ ንስድራ ቤታት ከም ተቐበልቲ ናይ ቤተ ክርስቲያን ክንክን ጥራይ ዘይኮነስ ከም ንጡፋት ኣገልገልቲ ተልኹኣ ኣብ መዓልታዊ ርክባት ምርጫታት ናይ ቃልስን ተስፋን ከምኡውን ስጋ ዘልብሱ ከም ንጡፋት ልኡኻት ገይሩ ከቐምጦም ኣዝዩ ልዑል ጉስነታዊ ጉዕዞ እዩ። እዛ ኣኼባ ክፍሊ ናይ ሲኖዶስ ጳጳሳት እኳ እንተ ዘይኮነ ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ ጉባኤ ከም ዝገለጽዎ ብምስማዕን ብጸሎትን ብኣስተንትኖን ዝፍለጥ ብመንፈስ ናይ ሲኖዳዊ ጉዕዞ ዝካየድ መስርሕ ክኸውን እዩ። ኣብ ምድላው ኮነ ኣብ እዋን እቲ ኣኼባ 5 ኣርስትታት ንገምጋም ቀሪቡሎ። እቶም ኣርስትታት ድማ እዞም ዝስዕቡ እዮም። ናይዚ ዘመን እዚ ስድራ ቤታት ክውንነትን ጽባቕን ብድሆታትን ብተመክሮ ስድራ ቤታትን ሎሚ ቤተ ክርስቲያን ብጉስነታዊ ተበግሶ ኣቢላ ምልክታት ናይ ግዜ ምልላይ መንእሰያትን ቃል ኪዳናዊ ጸዋዕታ ምቕባልን ንመንእሰያት ምስማዕን ርዝነት ኪዳናዊ ህይወት ኣብ ምርዳእ ምስኦም መስርሕ ኪዳናዊ ህይወት ምክያድን ናይ መጀመርታ ዓመታት ኪዳናዊ ህይወት ከም ወሳኒ ግዜ ኣብ መጀመርታ ዓመታት ሓዳርን ኣብ ኩሉ ደረጃታት ህይወትን ንሰበ ኪዳን ምስማዕን ምስዓብን ኣብ ጸገማት ህይወት ምስዓብን ደገፍ መሃብን ኣብ እተሃላለኸ ኩነታት ስድራ ቤት ኬድካ ምብጻሕ ክርስቲያን ስድራ ቤታት ከም ኣገልገልቲ ተልእኾ ቤተ ክርስቲያን ተልእኾ ከም ድራኸ ናይ ኪዳንን ስድራ ቤትን ጌርካ ምቕባል ዝብሉ እያቶም።
1: እዚ ዜና ቫቲካን እዩ። ሎም ዓመት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣሳቲፉ ዝካየድ ማሕበር ካህናት ሓድነትን ሓርነትን ዘዳልዎ ዓውደ ጉባኤ 21 ንነሓሰ ከም ዝጅምር ናይ ማሕበር ጉባኤ ሪሚኒ ኣቦ መንበር ንዜና ቫቲካን ኣብ ዝሃቦ መግለፂ ሓቢሩ ምርግጋፅ ዕብየትን ክብረትን ንደቂ ሰባት ድርትነት ደቂ ሰባት ከም ዘይሓንቕን እንታይ ደኣ ምስ ኢትኣላው ናብ ብዘተ ከም ዝድርኸና ምፍላጥ ኣብ ብትርጉም ስራሕን ምርምርን ኣስተንትኖታት ዝምድናዊ ሸነኽ ናይቲ ብዘዕቢ ህፁፅነት ርከብ ዝምልከቱ ኣርእስታት ዝድህስስ ምዃኑ የመላኽት። ዑደት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሕመረት ኣኼባ ሪሚኒ 226 ዓመተ ምሕረት ከም ዝኸውንን ተሳትፎኦም ምንጪ ኣብ ሓጎስ ድማ ምዃኑ 28 ሓምለ ኣብ ቅዱስቲ መንበር ናይ ኢጣልያ ልኡከ መንግስቲ ህንፃ ነቲ ካብ ዕለት 21 ክሳብ ዕለት 26 ንሓሰ ዝካየድ መበል 47 ሕታም ብወግዒ ዘቕረቡ ኣቦ መንበር ማሕበር ዓውደ ጉባኤ ሪሚኒ በርሃርድ ሾልት ገሊፆም ናይ ለምዘበን ዓውደ ጉባኤ ሪሚኒ መራሒ ቃል እቲ ንፀሓይ ንኻልኦት ከዋኽብትን ዘንቀሳቐስ ፍቕሪ ዝብል ምዃኑ ኣፍሊጡ ናይቲ ዓውደ ጉባኤ መርሓ ፍጻሜታት ክትዓት ስነ ጥበባዊ ምርኢታት ባህላዊ ንጥፈታት ስፖርታዊ ውድድራት ከምኡውን ንመንእሰያት ዝኸውን ፍጻሜታት ዘጠቓልል ኮይኑ ቀጥታዊ ፈነወ ኣቦመር በብሓበሬታ መድረኻትን ብዝተፈላለየ ቋንቋታትን ክፍኖ እዩ ብፍላይ ድማ ኣስታት 500 ናይ ኢጣልያን ዓለምለኻውን ኣካላት መደረ ዘስምዕሉ ልዕሊ 150 ዋዕላታት ክህልውን እቲ ባህላዊ መደብ 13 ስነ ጥበባዊ ምርኢታትን 13 ባህላዊ ምርኢታትን ዘጠቓልል እውን ከም ዝኸውን ይሕብር ብመሰረት ሾልትስ ርሰሊቃነ ጳጳሳት ንኹሎም ተሳተፍቲ ነቲ ኣኼባ ህፃናት መንእሰያት ተምሃሮ ኣባይቲ ስድራን ንኣሽቱን ዓበይትን ክራኸቡ እዮም ስለዚ እቲ ኣብ ኣርእስቲ ናይዚ ኣኼባ ዝተገልፀ ዕላማ ንፀሓይን ንኻልኦት ከዋኽብትን ዘንቀሳቐስ ፍቕሪ ኣብቲ ቅዱስ ኣቦና ዝደረሶ ሰብኣዊ ሕውነት ኣብ ዘርእስቲ ዓውደ መልእኽቲ ዓብዪ ምፅንናዕ ከም ዝረኸበን ገለ ናይቲ ዓውደ ጉባኤ መድረኻት ርሰሊቃነ ጳጳሳት ልንመበል 14 ኣብቲ ዓውደ መልእኽቲ ዘስመሩሉ ንዝተፈላለዩ መዳያት ናይቲ ኣኼባ ዝምልከቱ እዮም ዕብየት ወዲ ሰብን ክብሮ ንምርግጋፅ ድሩትነት ምስኢት ኣላው ናብ ዘተ ከም ዝድርኽ እምበር ከምዘይ ሓንቆ ምፍላጥ ትርጉም ስራሕን ምርምርን ዝምልከት ዝምድና ውሸናኽ ናይቲ ሰብ ዘዕቢ ህፁፅነት ርክብ ዝምልከቱ ኣርእስታት እንክብል የብርህ ቁስሊ ግብረ ሽበራ ዝፍውስ ምስክርነታት ዝቐርበሉ ዓውደ ጉባኤ ኮይኑ ርሰሊቃነ ጳጳሳት ልመበል 14 ልዕሊ 10,000 ሰባት ኣብ ዝሕዝ ናይ ጉባኤ ኣዳራሽ ዕለት 22 ነሓሰ ዝፍፀም ኮይኑ ርሰሊቃነ ጳጳሳት ልመበል 14 ሰዓት 16 መደረ ከስምዑ እዮም ናይ ርሰሊቃነ ጳጳሳት መደረ ኣብ ኩሉ ኣዳራሻትን ፅላታትን እቲ ምርኢት ብሓንሳብ ብክሱት ምስ መዓርየት ክመሓላለፍ እውን ምዃኑ ይሕብር ኣካላት መንግስትን ትካላትን ዝሳተፍሉ ከም ዝኸውንን መበል 80 ዓመት ምስራት ሪፐብሊክ ኢጣልያ ክቡር ዋጋ ፖለቲካ ከም ሓባራዊ ሰናይ እውን ዝዝክር ምዃኑ የመላኽት ትራ ሃይማኖታት ኣብ ምዕባይ ሰላም ዘተኮሩን ብዛዕባ እዚ ጉዳይ ዝድህስስ ናይ ዘተ መድረኻት ከም ዝህሉን ናይ ኢጣልያ ቤት ምክሪ ጳጳሳት ጉባኤ ኣቦ መንበር ካርዲናል ማቴዎ ማርያ ጹቢ ሊቀ ጳጳሳት ቦሎኛን ድሕሪ 2 ዓመት ናብቲ ኣኼባ ዝምለሱ ካርዲናል ፒየር ባቲስታ ፒዛባላ ላቲናዊ ፓትርያርክ ዘኢየሩሳሌም ናይ ቅዱስቲ መንበር ላዕላዊ ቤት ጽሕፈት ጉዳያት ባህልን ትምህርትን ህየንተ ካርዲናል ኮሴ ቶሎንቲኖ ደሜንዶንሳ ናይ ምስራቅ ስርዓት ዝኽተላ ካቶሊካውያን ኣብያተ ክርስትያን ጉዳይ ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ክላውዲዮ ጉጆሮቲ ናይ ኣልጀርስ ሜትሮፖሊሳዊ ሊቀ ጳጳሳት ካርዲናል ዣን ፖል ቬስኮ ካልኦትን ክሳተፉ ምዃኖም ኣረጋጊፁ ዓለም ውግኣትን ቁጠባዊ ዘይምርግጋእን ኣጋጢምዎ ኣሎ እዚ ድማ ካብ ግዜ ናብ ግዜ እናወሰኺ ዝኸይድ ዘሎ ድኽነት ይፈጥር ምህላው ድማ ክዝረበሉ እዩ እዚ ድማ ምስ ሰላምን ውድድር ኣፅዋርን ዝተኣሳሰሩ ኣህጉራዊ ጉዳያትን ንስነ ምርምርን ስፖርትን ባህልን ቦታ እውን ከም ዝህሉ ሓቢሩ
0: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ካሪታስ ቬኔዙዌላ ካብ ዕለት 25 ሰነ ክሳብ ዕለት 6 ሓምለ ብዛዕባ ተገብረ ናይ ረድኤት ፃዕርታት ኣመልኪቱ ጸብጻባትን ሓበሬታን ዝሓዘ ናይ መጀመርታ ወግዓዊ መጽሔት ኣሕቲሙ ኣብ መላእ ሃገራውን ኣህጉራውን ምንቅስቓስ ረድኤት ናይቶም ብምንቅጥቃጥ ምድሪ ተጐድኡ 40,000 ዝኾኑ ሰባት ንኽርከብ ኣኽኢሉ ኣሎ ደድሕርቲ ብዕለት 24 ሰነ ኣብ ሰሜናዊ ክፋል ናይቲ ሃገር ዘጋጠመ ኣዕናዊ ምንቅጥቃጥ ምድሪ ኣስታት 14,700 ቶን ሰብኣዊ ረድኤት ናብ ቬኔዙዌላ በፂሑ ይርከብ ኣሎ ካብዚ ጠቕላላ ኣስታት 9,000 ቶን ዝኸውን ድሮ ተዘርጊሑ 5,700 ቶን ከዓ ኣብ መኽዘናት ተዳልዩ ኣሎ እዚ ድማ ነቲ ቐጺሉ ዘሎ ደረጃ ናይ ረድኤት ተዳልዩ ዘሎ እዩ ብመሰረት እቲ ካሪታስ ቬኔዙዌላ ዝወፀ ናይ መጀመርታ ወግዓዊ መጽሔት ድሕሪ ምንቅጥቃጥ ምድሪ ፍቕሪ ዘርእስቱ ነቲ ግብረ መልሲ ኣብ መላእ ዓባይ ካሪታስን ላጉዌራን ዝርከባ 26 ናይ ምእካብ ቦታታት 73,356 ዩኒት ሕክምናዊ ናውትን መድሃኒትን ከምኡውን 8,000 ሓፈሻዊ ረድኤት 5,000 ጠቕላላ መግቢ 3,000 ናይ ጽሬት መሳርሒታት ዘጠቓለል እዩ كمون حدا شحنا يهزوز رديئت قد جلتات زساتفو من كسقاساتيو تتساب صعب كم زملكتو بزعباتي كاب علت إشران حموشتن سنة كساب علت شدشت حملة عبزنا برا عصرتو كلتا معالتات نتي شو عاتنت بخلتا كمون شو عاتنت بحموشتن ريكتر زعقنو من كتقات مدري قبراو من لاش نمهاب اتا قبرا سبقاو نتفتات بزرزر تساب صعبهب نتسفيح زرقح رديئت مس نفس وكف صعناتنا مكوتصار صنوع سرعات زت عمرة ناي رديئت سعرتاتي قلز اتساند بتوساخي زرزر ستاتستيكز بعينتات تخفافة لرديئت كارتانايتي أمل لأتحقر زكايد نتفتات كمون بزعباتي قبراو ملاش زقلز سئلتات زت قالليو كاريتاس فنزويلا دحرتك سابح جي لعلي سلسة شحن شمون تميتن سبات زغتل عنوات كاب زخصتنا نجو كاب ناي مجمر تاسعة تاتات حيزا نتوم ببرتوع تقودو محبرسب انت اللايلا قويرا رسخت ماو راجا كاراكاس كمون عما أكلاين معراباون فنزويلا زركبا حيالو زباتاتن محقاز ابناي سبخاتاتن كمسناتاتن مربب عبركتوا الداليات ركبالا وحزن اي تزل على قده زرقه رديئت بدمر 4.31 تون سعيبو دما 3.347 تون مقبيو زنبره لعلش امون تشح سدرابيتات كاب 3.2 كساب 4.7 سبات زو كلو سفيح حاقز رخيبو مالو بحفشا كساب حجي استاد شو عاد تميتن 3.3 مقنن مقبي تزرقي حوير كبالو كاريتاس كمز غلصو الزوم ولنتيناتات كم لبناي تهزوز رديئت تكباراو ملاشي هبو كم زلو عمل كيتو بغمغام كل التميتن سامانيان كابتوم سلستشحن سلستميتن سوسان التمزقبو ولنتيناتات اب نفس وكف معالتي اب عيو مزرقح رديئتي ساتفو لو نفس وكفهم كاا شو عاد تساعاتن فرقان اقل قلوتي قبرو بدمر دما كل التشحن ميتن ساعاتات ولنتيناتات نئتا قودو صدرابيتات نمحقاز اب معالتاو عمام يساتفو لو زعيوم كابتوم كابورتوريكون تشيلنز مسو قجلتات ولنتيناتات تدلا ديلو يركبالو اتز صفحة مربب كاريتاس كاب حبرات من قستات امريكا كساب لاتين امريكان كاريبيان كاب اسبانيا كساب جرمن اب كمز ستات روي ماين من محدار حدقاتاتن ام مقاقبان معقوبن زا امسل مدايات رديت حابيروم كعيو كإلاتات اقويمو يركبالو كاريتاس ايطاليا مس كاريتاس فنزويلا طبق ركب مسريتو يركب بود ما نتهزوز من لاشن مدقاف جنزب نمئكاب وفرا يكايدالو كمتا اقديمو التعوجة قبائي كاتوليكاويان باباسات ايطاليا هزوز رديئت نمدقاف حموشتميت شحيورو مديبو مالو كاريتاس فنزويلا وسيخو كم زملكتو نفس وكف سعنات ناي سبعو رديئت بقصري تملكتن التفرمن مزاقبتي ناي من محلل افسندات بممزقاب اب بملو توتن ملو بملو كتتل كايد كم زخيل دماء يقوليح اتودب نلقست وفياتات بوقعو مدرخاتو تراي كم محلالفن كاب زيتر قاقس اصابات كتنقاقون تمحس انوام دم ما يركب اتمسحيت كم زقلسو اتكسا حجي اتاكب رديئت نتناي مجمر تحسوس درجات راي زشفن كخوون انكلو محداسن داق مهنس اتنقنا ابنويح اوان قصالنات زلو وحادنات كم زحات تيقلس اتساند بتوساخي نتوم دحرت انوات الساقيو زلو سبات بغت تاب محقازن مستا قودو محبر سب مكررابن ابتخبابي زركبو باباسات زهابو ومسكرناتوون يتقالل
2: بسولي كباباسات ابونا يوسف ارشاد باباس سبغا اسلام آباد روال بيندي بيت كريستيان باكستان هسانات كابز غونة يخون عمس ويمزمزان مكلغال زلوات وفاينت بمقلاس دهننات هسانات نايس درابي ترايزي كوني هاگر اوي سنمقبارا وحلافنت يكبلو قليسهم بسولي كواباسات يوسف عرشاد عب حبرتسب باكستان ناو سغب زخي زلو قصر عمس هسانات عميق تقداس النتكم زلوهم بمقلاس نزنت بزي عطبيكم اغنزيبهم ایتون بسولی که با پاسات نی پا پاساوی تکال زینا فیده ساب زهابو مگلسی اپ پاکستان زلو سوتا و عمس هسانات عزیز تزرگح کوینو حسوس کوال احتا زد لیو گده ایو ایلوم ام الله اگر زفت سمو عمس هسانات محالتاو تکتاتل ساحیل زتبالت زی منگستاوی تکال پاکستان چکانات کسرتات بزبل عرست زو ساتو سب ساب بمتکاس ایتون لی که با پاسات اپ کلی تشوین عسران همشتن زه سنبید بیشون من تمیتاوی توسخ زیتره ایلو کوینو سلستشعین شدیش تمیتن سلاسان زیتره گاگسو نای عمز فتسامیتات تمزگی بهم. زید ما بگمگام اب معالتی اب لعلی تشعات هسانات عمزی فتسام مالتیو کبلو گلیتوم. ایتس اب ساب کم زمل کتو چویان عمز انتوم زباز حوزو فتسامو گبنات کخونن کلو اوالد حمسان سلستن میتاویت نایتوم گدهت مخانن کاب عصر تحاده کساب عصر تحمشته زیعدمی اوم هسانات دما ዚያዳ ተቀላዕቲ ምዃኖም ገሊጹ ኣሎ። እቶም ሊቀ ጳጳሳት ኣብ ልዕሊ ህፃናት ዝፍጸሙ ገበናት ካብቶም ኣዝዮም ዘሕፍሩን ክጽወሩ ዘይከኣሉን ትሕዘት ሰብኣዊ ክብሪ እዮም ክብሉ ነቲ ኩነታት ኰኒኖም። ህፃናት ኣብ ትሕቲ ስግኣትን ፍርሕን ዘይውሑዝ ኩነታትን ክሳብ ዘለዉ ዝኾነ ሕብረተሰብ ርእሱ ፍትሓዊ፣ ሰላማዊ ወይ ስልጡን ኢሉ ክጽውዕ ኣይክእልን እዩ ክብሉ ኣጥቢቆም ተዛሪቦም። ህፃናት ካብ ኣምላኽ ዝተዋህቡ ቅዱስ እያብ ስለ ዝኾኑ ድማ ብልዑል ደረጃ ስነ ምግባራውን ማሕበራውን ሕጋውን ትካላውን ሓላፍነት ክሕለዉ ከም ዘለዎም ኣገንዚቦም። ኣብዚ መዳይ እዚ ብፁእ ሊቀ ጳጳሳት ዮሴፍ ኣርሻድ ንመንግስቲ ፓኪስታን፣ ንትካላት ኣኽበርቲ ሕጊ፣ ንክፍልታት ዕቑባ ህፃናትን ንዅለን ዝምልከተን ትካላትን ኣብ ልዕሊ እቶም ናይዞም ገበናት እዚኦም ተሓተቲ ዝኾኑ ሰባት ህፁፅን ጽኑዕን ግሉፅን መምሃሪ ዝኸውንን ስጉምቲ ክወስዱ ተላብዮም። ኣብ ልዕሊ ህፃናት ዓመት ዝፍጽሙ ሰባት ብዘይውልውል ናብ ፍርዲ ክቐርቡ፣ ስቕታን ዕሽሽ ምባልን ሕጊ ንምትግባር ዝረአ ምድንጓያትን ድማ ተቐባልነት ክስእን ኣለዎ ክብሉ እውን ጸዊዖም። ነዚ ጉዳይ እዚ ቈላሕታ ንምሃብ ኣብ ሰሜን ፓኪስታን ዝርከቡ ካቶሊካውያን ማሕበረሰብ ኢስላማባድ ረዋልፒንዲ ንዓመተ 2026 ዓመት ህፃናት ብምባል ንህፃናት ሰሚዮምዋ ይርከቡ። ከምኡ እውን እዚ ተበግሶ እዚ ቤተ ክርስቲያን ንክብርን ዕቑባን ትምህርትን ስልጠናን ኩሉ መድያዊ ድሕንነት ህፃናትን ንምድንፋዕ ዘለዋ ጽኑዕ ተወፋይነትን ዘንጸባርቕ እዩ ክብሉ ኣስሚሮምሉ ይርከቡ። እቲ ናይ ሰበኻ ማሕበረሰብ ብመንገዲ ቁምስናታትን ኣብያተ ትምህርትን ማሕበራትን ገይሩ ንቕሓት ናይ ምስፍሕፋሕ ስርሑ ክቕጽል ምዃኑን ስድራ ቤታትን ኣብያተ ትምህርትን ማሕበረሰባትን ንውሕስነትን ዕብየትን ነፍሲ ወከፍ ህፃን ብሓባር ክሰርሑ ከም ዘተባብዕን ገሊጾም። ብተወሳኺ ብፁእ ሊቀ ጳጳሳት ዮሴፍ ኣርሻድ ንወለዲ፣ መምህራን፣ መራሕቲ ሃይማኖት፣ መራኸቢ ብዙሃን ማሕበረሰብ ብሓፈሻን ኩሎም ዜጋታትን ንህፃናት ኣብ ምክልኻል ዘለዎም ሓላፍነት ክግንዘቡ ጸዊዖም። ንወለዲ ድማ ንቁሓት ክኾኑን ምስ ደቆም ናይ እምነት ርክብ ክሃንጹን ብጥንቃቐ ክሰምዕዎምን ብዛዕባ ውልቃዊ ድሕንነቶም ክምህርዎምን ተማሕጺኖም። ሕብረተሰብ ስቕታን ፍርሕን ነውርን ዕሽሽ ምባልን ክነጽግ ኣለዎ ዝበሉ እቶም ሊቀ ጳጳሳት ዝኾነ ይኹን ጥርጣሪ ዓመፅ ምዝህሉ ንዝምልከቶም ሰበ ስልጣን ጸብጻብ ከቕርብ ኣለዎውን ኢሎም። ብፁእ ሊቀ ጳጳሳት ዮሴፍ ኣርሻድ ድሕንነት ህፃናት ናይ ስድራ ቤት ጥራይ ዘይኮነስ ሃገራዊ ስነ ምግባራዊ ሓላፍነት እዩ ክብሉ ኣስሚሮምሉ ኣለዉ። ወሲኾም ድማ ህፃናት ደቅና ብዘይ ፍርሒ ዝነብሩሉን ብክብሪ ዝዓብዩሉን ብተስፋ ናብ መጻኢ ዝጥምቱሉን ሕብረተሰብ ይግብኦም እዩ ኢሎም። እቶም ፓኪስታናዊ ሊቀ ጳጳሳት ኩሉ ሰብ ብዘይ ፍልሊ ሃይማኖት ንድሕንነትን ጥዕናን ህፃናት ብሓባር ክሰርሕን ግዲኡ ከበርክትን ብምጽዋዕ ቃሎም ዛዚሞም።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነጽብሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቶር ኢየሱስ ክርስቶስ።